ክቡራትን ክቡራንን ሰማዕትና መደብና ሕጂውን ቀጻሊ እዩ ከም ዝፍለጥ ሃገራዊ ጋንታ ቅድድም ብሽክሌታ ኤርትራ ኣብ ካናዳ ከተማ ሞንትሪያል ናይ 2026 UCI ወርልድ ሻምፒዮንሺፕስ አምስት ታፊዮም ቀንዮም ኣብዚ ውድድር እዚ ንሃገራዊ ጋንታ ብሽክሌታ ኤርትራ ወኪሎም አምስት ታፍ ዝርከቡ ኣብ ናይ ዓበይቲ ኦሎምፒካዊ ተቀዳዳምቲ ቢንያም ግርማይ ሄኖክ ሙሉ ብርሃን መራዊ ቅዱስ ክኾኑ ከለዉ ኣብ ናይ ትሕቲ 23 ዕድመ ድማ ናሆም ኤፍሬም ይሳተፍ ኣሎ ኣብ ናይ ደቂ ኣንስትዮ ድማ እታ እንኮ ጓል ኣንስተይቲ ሞናሊዛ ኣርኣያ ትሳተፍ ከም ዘላ ተፈሊጡ ኣሎ ኣብቲ ትማሊ ቀዳም 26 መስከረም 2026 ኣብ ዝተኻየደ ዓብዪ ውድድር ናይ ደቂ ኣንስትዮ ቅድድም ፅርግያ ተዛዚሙ እዩ ከም ውፅኢቱ ድማ እታ ፍልጥቲ ሆላንዳዊት ተቀዳዳሚት ደሚ ቮሊሪንግ ነቲ ኣብ ታሪክ ናይ ደቂ ኣንስትዮ ዝነውሐን ዝፀንከረን መስመር ብምስዓር ሻምፒዮና ዓለም ብምዃን ተዓዋቲት ኮይናላ ሆላንዳዊት ካስያ ኒውያ ዶማ ኢጣልያዊት ኤሊሳ ሎንጎ ቦርጊን ድማ ሳልሰይቲ ብምዃን እዛዚማቶላ ኣብዚ ናይ 2026 ዓለምለኻዊ ውድድር ሞንትሪያል እታ ፍልጥቲ ሻምፒዮን ኤርትራ ሞናሊዛ ኣርኣያ ንሃገራዊት ጋንታ ኤርትራ ወኪላ ክትወዳደር ምድላዋት ክግበረላ ጸኒሕ እዩ ሃገራዊት ጋንታ ኤርትራ ኣብዚ ዓመት እዚ ብደረጃ ፌደሬሽንን ኣሰልጠንትን ዓብዪ ናይ ምቅርራብ ስራሕ እያ ሰሪሓ ሞናሊዛ ኣርኣያ ሓንቲ ካብተን ኣብዚ እዋን እዚ ዓብዪ ታሪክ እትሰርሕ ዘላ ፍልጥቲ ኤርትራዊት ፕሮፌሽናል ተቀዳዳሚት ብሽክሌታ እያ ኣብ ቅድድም ብሽክሌታ ደቂ ኣንስትዮ ኤርትራ ሓሙሽተ ግዜ ሻምፒዮን ብምዃን ንነዊሕ ዓመታት ዝዓብለለት ኮኸብ ተቀዳዳሚት እያ ሞናሊዛ ምስቲ ፍሉጥ ናይ ኤውሮፓ ፕሮፌሽናል ጋንታ ደቂ ኣንስትዮ ዝኾነ ካንዮን ናይ 2 ዓመት ውዕል ብምፍራም እታ ቀዳመይቲ ፕሮፌሽናል ጋንታ ኣውሮፓ ዝተፀንበረት ኤርትራዊት ጓል ኣንስተይቲ ብምዃን ታሪክ ዝሰርሐት እያ ሞናሊዛ ኣርኣያ ኣብዚ ናይ ዓለም ሻምፒዮና መድረኽ ንኤርትራ ወኪላ ብምስታፋን ምስቶም ናይ ዓለም ፍሉጣት ተቀዳደምቲ ኣቓልቦ ምስሓባን ንባዕሉ ዓብዪ ናይ ተመክሮ ዓወት እዩ ሎሚ ሰንበት 27 መስከረም 2026 ድማ እቲ ናይ መወዳእታን ልዕሊ ኩሉ ኣፍቀርቲ ስፖርት ብሃንቀውታ ዝፅበይዎን ዓብዪ ናይ ደቂ ተባዕትዮ ናይ ፅርግያ ውድድር ኣብ ከተማ ሞንትሪያል ኣብዛ ሕጂ ሰዓት ኣብ ምክያድ ይርከብ ኣሎ እቲ ውድድር ብኣቆፃፅራ ካናዳ ካብ ንግሆ ሰዓት 9 ዝጀመረ ኮይኑ ካብ ብሮሳርድ ተበጊሱ ናብ ከተማ ሞንትሪያል ብምእታው ነቲ ከቢድ ናይ ሞንትሪያል ዓንኬል 12 ግዜ ክዘርዎ እዮም ብጠቕላላ 273.7 ኪሎ ሜትር ዝሽፍን ኣዝዩ ነዊሕን ከቢድን ጉዕዞ ኮይኑ እቲ ውድድር ኣስታት 6:40 ክወስድ ትፅቢት ተገይሩሉ ኣሎ ይኹን ዳኣ እምበር ሃገራዊት ጋንታ ኤርትራ ንኹሉ ኣብ ግምት ብምእታው ነቲ ውድድር ብዓወት ንምዝዛም እኹል ምድላዋት ገይራትሉ ከም ዘላ ኣሰልጣኒ ሃገራዊ ጋንታ ቅድድም ብሽክሌታ ኤርትራ ኣቶ ሳምሶም ሰለሙን ብርእሰ ተኣማንነት ይገልጽ በዚ ኣጋጣሚ እዚ ኤሪዌቭ ኤፍኤም ሬድዮ ዓወት ንሃገራዊ ጋንታ ቅድድም ብሽክሌታ ኤርትራ እናተመነየት ነቶም ካብ ዝተፈላለየ ናይ ካናዳ ከተማታት ንሃገራዊ ጋንታ ቅድድም ብሽክሌታ ኤርትራ ንምድጋፍ ኢልኩም ኣብ ከተማ ሞንትሪያል ዝተረኸብኩም ኣፍቀርቲ ስፖርት ልዑል ምስጋና ይብጻሕኩም ክቡራትን ክቡራንን ሰማዕትና ኣጺልና እምበኣር ንታሪኻዊ ኣመጻጽኣ ዳሜራ ብሕጽር ዝበለ ብኸምዚ ዝስዕብ ክንገልጾ ኢና ሓቢርና ንከታተሎ ታሪኽ ናይ ዳሜራ ዝጅምር ኣብ መበል 4ይ ክፍለ ዘመን ኣብ ከባቢ 326 ዓመተ ምህረት እዩ ንሱ ኸዓ ንግስቲ እለኒ ኣደ ንንጉስ ቆስጠንጦንዮስ ነቲ ኣይሁድ ብቕንኣት ምኽንያት ኣብ ትሕቲ ጉሓፍ ቀቢሮሞ ዝነበረ ቅዱስ መስቀል ክርስቶስ ንምርካብ ናብ ኢየሩሳሌም ከይዳ እኳ እንተነበረት ተቐብረሉ ቦታ ግና ብቐሊሉ ክትረኽቦ ኣይከኣለትን ሽዑ ኪራኮስ ዝበሃል ኣረጋዊ ምስጢራዊ ዝኾነ ሓበሬታ ሃባ ንሱ ድማ ዕጣን ኣንዲድኪ ጸሊ እቲ ትኪ ዝሰግደሉን ዝዓርፈሉን ቦታ ፈሓሪ እሞ ክትረኽብዮ ኢኺ ምስ በላ ንግስቲ እለኒ ድማ ከምቲ ዝተባህለቶ ዕንጨይቲ ደሚራ ዕጣን ብምእታው ሓዊ ኣንደደት እቲ ናይቲ ዕጣን ትኪ ድማ ናብ ሰማይ ዓሪጉ ተመልሰ እሞ ትኺሉ መስቀል ኣብ ዝተቐብረሉ ጎቦ ቀራንዮ ዓረፈ በዚ መሰረት ድማ እቲ ቦታ ተዃዒቱ ቅዱስ መስቀል ክርከብ ከም ዝኸኣለ ናይ ሃይማኖት ሊቃውንቲ
ይገልጹ ትርጉም ዳሜራን በአር ንህዝበ ክርስቲያን አሚቅ መንፈሳዊ ትርጉም ዘለወዩ እቲ ዳሜራ ንግስት ኢለኒ መስቀል ንምርካብ ዝተጠቀመትሉ ናይ ትኪ መሪሕነትን ብርሃንን የዘክር ዳሜራ ካብቲ እደመረ ኣዋሃደ ኣጠርነፈ ዝብል ግስ ዝመፀ ኮይኑ ህዝቢ ዓድታትን ስድራ ቤታትን ብዓባር ዝእከብሉን ዝጠራነፍሉን ናይ ሰላም ምልክት እዩ ተባሂሉ ይእመነሉ ክቡራትን ክቡራንን ሰማዕትና መደብና ሕጂውን ቀጻሊ እዩ ናብ ዝቕፅል መደብና ቅድሚ ምስግጋር ናምበኣር ናይ ድምፃዊት ንያት ነፀረኣብ ሃንሰ መስቀለ ዘርእስታ ጥዕምቲ ደርፊ ክተስተማቕሩ ብኽብሪ ንዕድመኩም

0: ተሃፈፈ ዘይትብር በር መዓር ባይ ሐሪፈ ነዚያ ዲኔሩ ልበይ ዘናዲያ ቅምቅ ጢላ ትመስል ወኻርያ ተፋሒራ ዝወፀትን ካብ ቦኽራ ለካስ ምስል ኣይኮነን ጓል መስቀልያ ነይራ ብምስጉን ጐይቶኦም
1: እምባርከስ ክቡራንን ክቡራትን ኣብ ርሑቕን ቀረማን ኮንኩም ነዚ መደብ ኣብ ምክትታል እትርከቡ ሰማዕትና ደጊምና ርሑስ በዓል መስቀል ይግበረልኩም እናበልና ቅድሚ ናብ ዝቕፅል መደብ ምስግጋርና ቅዱስ ዮሐንስ ዘረስታ ጥዕምቲ ደርፊ ብድምፃውያን ፌሩዝ ተስፋ ዓለምን ኤደን ተኽሊትን ብሓባር ኮይነን ዝደረፍኣ ደርፊ ክተስተማቕሩ ብኽብሪ ንዕድመኩም።

0: ዝኸበርኩም ሰማዕትና ዝቕፅል መደብና ዞሮሞ ሃገርካ ዝብል መደብ ኮይኑ እዚ መደብ እዚ ንኸተማታት ሓውሲ ከተማታትን ዓድታት ሃገርና ካብ ባሕሪ ብጭልፋ ዘላሊ መደብ ይኸውን ነቶም ትፈልጥዎም እዘኻኸሪ ነቶም ዘይትፈልጥዎ ድማ መምሃሪ ምእንቲ ክኸውን ዝዳሎ ፍሉይ መደብ እዩ ኣብዛ ሓለፈ መደብና ኣብ መንገዲ ባፅዕ ሽዕብ ዝርከባ 7 ዓድታት ሓውሲ ከተማታትን ኣላሊናኩም እምባርና ይዝከር ንሎም እምባር ኣብ መንገዲ ከረን ሓበሮ ዝርከባ 5 ዓድታት ሓውሲ ከተማታትን ክንላልየኩም ኢና ሃየ ተኸታተሉ ከረን ናይ ዞባ ዓንሰባ ርእሰ ከተማ ኮይና ካብ ከተማ ኣስመራ ብሸነኽ ሰሜን ምዕራብ ኣብ መበል 91 ኪሎ ሜትር ትርከብ ምጭውቲ ከተማና እያ ንሎም እምባር ንኸተማ ኸረን ከም መበገስ ተጠቒምና ክሳብ ሓበሮ ዝርከባ ዓድታት ክንበፅሐን ኢና ኣብ መንገዲ ከረን ሓበሮ ኣብ ንጓዓዘሉ ግዜ ታፈለማ እንረኽባ ዓዲ ሓውሲ ከተማ ኢላ በርዕድ እያ ኢላ በርዕድ ካብ ከተማ ኸረን ኣብ መበል 23 ኪሎ ሜትር ርሕቀት ትርከብ ኮይና ልዕሊ ጽፍሒ ባሕሪ ድማ ኣብ 1555 ሜትር ብራኸ ትርከብ ሩባዓን ሰባ ኣብዚ ከባቢ ይርከብ ብምህላው እዚ ከባቢ ሓደ ካብቲ ንሕርሻ ምቹ ይገብሮ ብዘይካ እዚ ዒላ ብርዕድ ካብቶም ኣብ ኤርትራ ዝበለፁን ስሙያትን ናይ ሕርሻ ማእከላትን ምቹእ ኩነታት ኣየር ዘለዎም ከባቢታትን ኮይኑ ኣስታት 1200 ሄክታር ልሙዕ መሬት ዝሽፍን እዩ እዚ ሰፊሕ ሕርሻዊ ትካል ኣብ 1893 ብግዜ ጥልያን ዝተመስረተ እዩ ኣብ ዒላ ብርዕድ ኣሕምልቲ ከም ኮሚደረ ሽጉርቲ ካሮትን ካልኦትን ዝኣመሰሉ ዓይነት ዓመት ሙሉእ ፍርያት ይሕፈሶ ንኣእካል ብዝምልከት ድማ ከም ስርናይ ዕፉንን ካልኦት ጥረታት እኽልን ይፈሪ ኣብ ዓይነት ፍረታት ብፍላይ ድማ ብኣራንሺ ለሚን ማንጉስ ፓፓያ ጓቫን ኣቮካዶን ብምፍራይ ይፍለጥ ብተወሳኺ ኣብ ሕርሻ ኢላ ብርዕድ ምህርቲ ስጋን ውፅኢት ፀባን እውን ብብዝሒ ብምቕራብ ዕዳጋታት ኣስመራን ከረንን ከም ፅሩይ ፀባን ውፅኢት ፀባን ከም ፎርማጆ ዝኣመሰለ መዓልታዊ ምቕራብ ይፍለጥ ብዘይካዚ መግቢ እንስሳ ከም ኣልፋ ኣልፋ ዝኣመሰሉ ይፈሪ ኣብ ዒላ ብርዕድ ቁሩብ ዓሪፍና ካብ ምህርታን ፍርያታን ተቓዲስና ጉዕዞና ምስ ንቕፅል ናብ ሓድሽ ዓዲ ንኣቶ ሓድሽ ዓዲ ካብ ከተማ ከረን ኣብ መበል 38 ኪሎ ሜትር ርሕቀት ትርከብ ሓውሲ ከተማ እያ ቀፂልና ድማ ናብ ገለብ ንኣቶ ገለብ ካብ ከተማ ከረን ብሸነኽ ሰሜናዊ ምብራቅ ኣብ ኣስታት 56 ኪሎ ሜትር ርሒቓ ትርከብ እዚ ብገለብ ቀንዲ መነባብሮን ማእከልን ናይቲ ሓደ ካብ ዓሌታት ትግረ ዝኾነ መንሳዕ እዩ ኣብዚ ከባቢ ዝነብር ህዝቢ ፍርቁ ናይ ምስልምና እምነት እቲ ፍርቁ ድማ ናይ ክርስትና እምነት ተኸታሊ ኮይኑ ብሓባርን ብሰላምን ዝነብረሉ ናይ ምፅውዋር ኣብነት ዝኾነ ከባቢ እዩ ገለብ ኣብ ታሪክ ኤርትራ ጩራ ትምህርቲ ዘድመቐት ዓዲ ብምባሉን ትፍለጥ ብሰንኪ እቲ ኣብ መወዳታ መበል 19 ክፍለ ዘመን ብፍላይ ብሸወደናውያን ሚስዮናውያን ዝተመስረተ ናይ ፕሮቴስታንት ሚስዮን ፈላሚ ናይ ዘመናዊ ትምህርቲ ኣብ 1875 ከምኡውን ናይ ቋንቋ ትግረ ሕትመትን ሰዋስው መፅናዕትን ዝተጀመረሉ ቦታ ምዃኑ ይፍለጥ ገለብ ካብ ፀፍሒ ባሕሪ ኣብ ኣስታት 1972 ሜትር ብራኸ ትርከብ ኣዝዩ ነዋሕቲ ጎቦታት ዝበዝሑ ከባቢ ብምዃኑ ድማ እስትራቴጂካዊ ቦታ እዩ ጉዕዞና ካብ ገለብ ምስ ንቕፅል ሓበሮ ንኣቶ ሓበሮ ካብ ከተማ ከረን ብሸነኽ ምብራቅ ኣስታት 66 ኪሎ ሜትር ርሒቓ ትርከብ ሓውሲ ከተማ እያ ንኡዞባ ሓበሮ ምስ ንኡዞባ ኣስማት ብሓባር ብምዃን ካብቲ ጎዳኣይ ዝኾነ ልምዲ ምኽንሻብ ደቂ ኣንስትዮ ነፃ ምዃኑ ብወግዒ ዝተኣወጀሉ ከባቢ እዩ ኣብ ከባቢ ሓበሮ ኣብ ኣኻውሕ ዝተወቀሩ ጥንታውያን ኣሰር ከም ዘለዉ ይፍለጥ
1: ዝረሞ ሃገርካ ጠምት ተዓዘባ ሃብታን ብተፈጥሮ ኣድዋሓ የዝርባ እምበዓልቲ ዓበይቲ ኸነ ዓበይቲ ታባ
0: እምባርከስ ክቡራትን ክቡራንን ሰማዕትና ኣብ ቀጻሊ መደብ ዝረሞ ሃገርካ ንኻልኦት ከባቢታት ሃገርና ክተላለየኩም እያ ክትከታተልዋ ድማ ብኽብሪ ንዕድም መደብና ሕጂ እውን ቀጻሊ እዩ ቅድምቲ ናብቲ ካልእ መደብ ምስ ግጋርና ብድምፃውያን ኢሳ ዕቁባይን ኣርያም ዘሚካኤልን ዝተደርፈት ኣሻሙና ዘርእስታ ጥዕምቲ ደርፊ ክተስተማቕሩ ብኽብሪ ንዕድመኩም

ቶም ደንጊኹም ሬድኹም ዝኸበትኩም ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም መደብ ኤሪ ዌቭ ኤፍኤም ሬድዮ እዩ። ኤሪ ዌቭ ኤፍኤም ሬድዮ ኣብ ሃገረ ካናዳ ካብ ኦንታርዮ ዝፍኖ ሰሙናዊ መደብ ኮይኑ ወትሩ ሰንበት ሰንበት ካብ ሰዓት 3 ክሳብ ሰዓት 4 ድሕሪ ቀትሪ ኣብ መደብ ሲኬኤምኤስ ኣብ መስመር 102.7 ንሓደ ሰዓት ዝፍኖ መሃርን ኣዘናጋዒ መደብ እዩ። ቀሪብናልኩም ብዘለና ምቁር ደርፍታትን ኣዘናጋዒ መደባት እናስተማቐርኩም ሰናይ ዝኾነ በዓል መስቀል ትሕልፉ ክትህሉ ተስፋና ኣዝዩ ልዑል እዩ። እቶም ኣብ ገዛ ኣብ ዕረፍቲ ኮይንኩም ትከታተሉና፣ እቶም ኣብ ስራሕ ኣብ ምኻድ ኣብ ጉዕዞ እትርከቡ፣ እቶም ካብ ስራሕ ወፊርኩም ናብ ገዛኹም ኣብ ምምላስ እትርከቡ፣ ኮታስ ብሓፈሻ ኣብ ርሑቕን ቀረባን ኮይንኩም ኤሪ ዌቭ ኤፍኤም ሬድዮ ኣብ ምክትታል እትርከቡ ሰሰናዩ እናተመነናልኩም ሕጂ እውን መደብና ቀጻሊ እዩ። ዝቕፅል መደብና መደብ ሕቶን መልስን ይኸውን። ንሱኻ ኤሪ ዌቭ ኤፍኤም ሬድዮ ንኣፍልጦ ክሕግዝ ይኽእል እዩ ንዝበለቶ ሕቶታት ብምቕራብ ሽዑን ሽዑ መልሲ ትህበሉ መደብ እዩ። ናይ ሎሚ ሕቶን ኣምባር ብዛዕባ ዳሜራ ዝምልከት ትኸውን። ሓደ ካብቲ ድምቀት ናይ ኣከባብራ በዓል መስቀል ዳሜራ ተኺልካ ብዓዊ ብምንዳድ ዝግበር ሃይማኖታዊ ስነ ስርዓት እዩ። ነቲ ዳሜራ ክሳብ ዝወድቕ ድማ ኣመንቲ ብመዝሙርን ውዳሰን እየሰኒይዎ። ዳሜራ ናብ ኣየናይ ሸነኽ ምስ ዝወድቕ እዩ ሰናይ ዘመን ተባሂሉ ዝፅዋዕ? እቲ ቕኑዕ ዝኾነ መልሲ ድማ ድሕሪ እዛ ኣዳንወ ዘርእስታ ደርፊ ናይ ድምፃውያን ፌቨን ሃብቶምን ሊድያ ዓንደብርሃንን ክንምለሰኩም ኢና ንከታተላ።

ዝኸበርኩም ሰማዕትና በሉምባርከስ ተመሊትናኩም ኣለና እቶም ብትኽክል ዝመለስኩም ኣገናዕ እናበልና ነቶም ዘይመለስኩም ድማ እቲ ቅኑዕ ዝኾነ መልሲ እንሆ ብኸምዚ ስዕብ ክነቕርበልኩም ኢና ንከታተሎ። ኣብ ልሙድ ባህሊ በዓል መስቀል እቲ ዝነደደ ዳሜራ ናብ ዝወደቐሉ ኣንፈት ብምርኣይ ህዝቢ ናይቲ ዝመፅእ ዓመት በረኸት ሰላምን ኣእካልን ይንበየሉ ወይ ይትርጉምሉ። ንስኻ ዳሜራ ናብ ምብራቕ ፀሓይ ትበርቀሉ ሸነኽ ምስ ዝወድቕ እቲ ዝበለፀን ዝዓበየን ናይ በረኸት ምልክት ተገይሩ እዩ ዝውሰድ። ትርጉሙ ድማ እቲ ዓመት ናይ ሰላም ፍርያት ጥዕናን ራህዋን ከም ዝኸውን ይእመን፣ ምክንያቱ ምብራቕ ናይ ብርሃንን ፍልጠትን ምልክት ስለ ዝኾነ። ዳሜራ ናብ ምዕራብ ማለት ናብ ፀሓይ ተዓርበሉ ሸነኽ ምስ ዝወድቕ ምስ ሕፅረት ወይ ብድሆታት ተኣሳሲሩ ይረአ። ትርጉሙ ድማ ኣብቲ ዓመት ሕፅረት ዝናብ፣ ደርቂ ወይ ድማ ኩናት ሕማም ከጋጥም ይኽእል እዩ ዝብል ስግኣት ይሕድር። ይኹን ዳኣ እምበር ህዝቢ እግዚኣብሔር ምሕረት ክህብ ኣበርቲዑ ይጽሊ። ሳልሳይ፣ ዳሜራ ናብ ሰሜን ሸነኽ ምስ ዝወድቕ ምስ ጽቡቕ ዝናብን ውሑድ ንጥፈታት ሕርሻን ይተሓሓዝ። ትርጉሙ ድማ ኣብ ሰሜናዊ ወገን ዝናብ ጽቡቕ ከም ዝኸውን፣ እንስሳታትን ሰባትን ጽቡቕ ሳዕሪን እኽልን ከም ዝረኽቡ ከም ዝእከብን የመልክት። ራብዓይ፣ ዳሜራ ናብ ደቡብ ሸነኽ ምስ ዝወድቕ ምስ ምስጋር ይተሓሓዝ። ትርጉሙ ድማ ሰላም ክኸውን ከሎ ፍሉይ ምንቅስቓስ ወይ ድማ ኣብ ገለ ከባቢታት ናይ ክልተ እዋን ዝናብ ጽድያን ሓጋይን ሚዛኑ ዝሓለወ ከም ዝኸውን ይንገረሉ። ወደ ሓንኩም ፍልጠት ሓይሊ እዩ፣ ንዘይፈልጡ ከም ዝፈልጡ ምግባር ድማ ብልሒ እዩ። ክበርኩም ሰማዕትና መደብና እምበኣር ኣብ ምዝዛም ገጽ እዩ። ኣቐዲምና ግና ከምቲ ልሙድ ንኹነታት ኣየር ሃገረ ካናዳ ኦንታርዮን ከባቢኣን ዝድህስስ ሓበሬታ ክንህብ ኢና ሓቢርና ንከታተሎ። ብመሰረት ትካላት ኩነታት ኣየር ካናዳ ዝሃቦ ሓበሬታ ኦንታርዮ ዝቕፅል ሰሙን ማእከላይ ዛሕልን ግመ ክህሊ እዩ። ካብ 2 ሚሜ ክሳብ 30 ሚሜ ዝዓቐኑ ዝናብ እውን ክህሊ እዩ። ኣብ ግዜ ቀትሪ ዝለዓለ መጠን ሙቐት ክሳብ 21 ዲግሪ ሴንቲግሬድ፣ ዝተሓተ ድማ 17 ዲግሪ ሴንቲግሬድ ክምዝገብ ትፅቢት ተገይሩሉ ኣሎ። ኣብ ግዜ ለይቲ ዝተሓተ ሙቐት 9 ዲግሪ ሴንቲግሬድ፣ ዝለዓለ ሙቐት ድማ 11 ዲግሪ ሴንቲግሬድ ክምዝገብ ትፅቢት ተገይሩሉ ኣሎ። ዝለዓለ 82 ሚኢታዊት ጠሊ ዝበዝሖ ኩነታት ኣየር እውን ክህሉ ትፅቢት ተገይሩሉ ኣሎ። ብተወሳኺ ፀሓይ ትበርቀሉ ንጎቦ ሰዓት 7:06 ደቓይቕን ፀሓይ ተዓርበሉ ድማ ምሸት ሰዓት 7:17 ደቓይቕን ክኸውን ትፅቢት ተነቢሩሉ ኣሎ። ስለዚ ኣብዘ ዘለናዮ ቦታ ንኹነታት ኣየር እናተኸታተልና መዓልታዊ ህይወትና ብጥንቃቐ ክንመርሕ ነዘኻኽር። ባርከስ ክቡራትን ክቡራንን ንሰማዕትና ክሳብ መወዳእታ መደብና ስለ ዝተኸታተልኩምና ብልብነ መስግን ምሳኹም ፀናሕኩ። ኣዳላው መደብ ፓሎ ዘፓራዲዞ ምስ ኩሎም ኣባላት ቴክኒሽናት ኤሪ ዌቭ ኤፍኤም ሬድዮ ብሓባር ብምዃኑ ኢና። ንመደብና ከማዕብል ይኽእል እዩ ንዝበልኩሞ ዝኾነ ዓይነት ሃናፂ ርእቶ ይኹን ካልእ ፅሑፋት ክትሰዱልና ብኽብሪ ንዕድም። ዳግማይ ኣብ ዝቕፅል ሰሙን ሰንበት ብናይ ካናዳ ኣቆፃፅራ ኢስተርን ስታንዳርድ ታይም ካብ ሰዓት 3 ክሳብ ሰዓት 4 ድሕሪ ቀትሪ ኣብ ዝፍኖ መደብ ክሳብ እንራኸብ ሰሰናዩ እናተመነና ብ2 ድምፃውያን ሃገርና ማለት ብፀጋ ስዩምን ተመስገን ዕብዮ ሻነይ ዘርእስታ ሓዳስ ናይ ትግርኛ ጥዕምቲ ደርፊ ብምዕዳም ንሰናበተኩም ድሓንቀኒዮ።